0: ማጋሱ ማለት ምን ማለት ነው? ስብሽ መስል ማጋሱ ይፈስል
1: ማን ጅራ ቆራስ ይችላል
0: ወሲዳይ
2: አሁን አውቂ
1: ምን ማለት ነው? ምን ማለት ነው? ቆራስ
0: ይችላል አው ከሰፉ ወሽ መስል
1: አገይ
0: ማጣ ካሱ ከሰፉ ማጋሱ አለ ማውሰ አዲያ ነው ሲጎ ሳው ወሽ መስል ያው ወይስ ዲያ